ምሽሽ ነኝ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሽሽ ነኝ ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክ ባይ የምሽሽ ነኝ ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክ ባይ የምሽሽ ነኝ ፈረሱ አባታጠቅ ስሙ ቴዎድሮስ

መቅደላ አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ መዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት

የምሸሽ ነው። አውሮፓም ያውቀሃል፣ አፍሪካም ያውቀሃል፣ እስያም ያውቀሃል። እንኳን የሰው ንጉስ ውሃ እንኳን ፈርዶሃል። እኔ መዩ ቱርክ ባይ የምሸሽ ነኝ።

መቼም ሎሬ አይመቹም ተንኮለኞች ናቸው እኔ መዩ ቱርክ ባይ የምሸሽ ነኝ እንዳጼ ቴዎድሮስ አላየሁም ኩሩ ቢመጡ እንግሊዞች ምክር ሊማከሩ ባርም ሞሸኟቸው